0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን። የሐምሌ 18 ቀን 2018 የዶቼ ቬለ የአንድ ሰዓት ስርጭት ተጀመረ። አብራችሁን ቆዩ። ዛሬ በሶስት ርዕሰ ጉዳዮች ላይ የተጠናቀሩ ዘገባዎች ይቀርባሉ። ሳምንታዊዎቹ የአድማጮች ማህደርና ትኩረት በአፍሪካ መሰናዶችም ዝግጁ ናቸው። ታምራት ዲንሳ የዓለም ዜና ያቀርባል። እኔ እሸት የበቀለ በመስተንግዶ አብሬያችሁ አመሻለሁ። የዶቼ ቬለ የአንድ ሰዓት ስርጭት በሳተላይት በኢትዮሳት ወይም ደግሞ NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። DW አማሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ፣ በታብሌትና በፌስቡክ የቀጥታ ስርጭቱን ማዳመጥ ይቻላል። የዶቼ ቬለ ዘገባዎች በዋትስአፕ፣ በቴሌግራም እና በዩቲዩብ ይገኛሉ። ቀዳሚው የዓለም ዜና ነው። ታምራት ዴንሳ።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። በኮንጎ በኢቦላ ቫይረስ የተጠቁ ሰዎች ቁጥር ከ3000 ማለፉ በተሰማበት በዛሬው ዕለት የጤና ባለሙያዎች የሥራ ማቆም አድማ አደረጉም። የየመኑ ሁቲ አማጽያን በሳውዲ አረቢያ ግዙፍ የነዳጅ ማጣሪያ ተቋማት ላይ የድሮንና የሚሳኤል ጥቃት መፈጸማቸውን አስታወቁም። አማጽያኑ ጥቃቱ ሳውዲ አረቢያ በስልታዊቷ የየመን የወደብ ከተማ ሁዳይዳ ለፈጸመችው መጠነ ሰፊ የአየር ጥቃት ያጸፋ እርምጃ ነው ብለዋል። ሩሲያና ዩክሬን አንዳቸው በሌላው ላይ ባደረሷቸው የድሮንና የሚሳኤል ጥቃቶች በርካታ ሰዎች ተገደሉ፣ በርካታ ወታደራዊና የኃይል መሰረተ ልማቶችም ተጎዱ። በደቡባዊ ምዕራብ ፈረንሳይ የተቀሰቀሰው የሰደድ እሳት በከፍተኛ ሁኔታ እየተስፋፋ መምጣቱን ተከትሎ ባለስልጣናት ነዋሪዎቹን ከአካባቢው ማስለቀቅ ጀመሩ። የዓለም አቀፍ የወንጀል መዳኛ ፍርድ ቤት ICC አቃቤ ሕግ ካራም ካህን በቀረበባቸው የጾታዊ ትንኮሳ ክሶች ምክንያት ከኃላፊነታቸው ተነሱ። በሰሜናዊ ጀርመን አንዲት አነስተኛ አውሮፕላን በመኖሪያ ቤት ላይ ተከስክሳ የሁለት ሰዎች ሕይወት አለፈ። ዜናውን በዝርዝር። በኮንጎ በኢቦላ ቫይረስ የተጠቁ ሰዎች ቁጥር ከ3000 ማለፉ በተሰማበት በዛሬው ዕለት የጤና ባለሙያዎች የሥራ ማቆም አድማ አደረጉም። በምስራቃዊ ኮንጎ በሚገኘው የኢቦላ ሕክምና ማዕከል ውስጥ የሚሰሩ የጤና ባለሙያዎች የሁለት ወር አበል አልተከፈለንም በሚል ቅሬታ ነው ዛሬ የሥራ ማቆም አድማ ያደረጉት። አድማውን ተከትሎ በሀገሪቱ በከፍተኛ ፍጥነት እየተስፋፋ ባለው የበሽታው ማዕከል ውስጥ የሚገኙ ታካሚዎች የሚያገኙት እንክብካቤ ማስተጓጎሉን የገለጠው አሶሺየትድ ፕሬስ በተለይ በአይቱሪ ግዛት በሚገኘው የኤልኪያ ሕክምና ማዕከል የሚሰጡ አገልግሎቶች ሙሉ በሙሉ በሚባል ደረጃ መቋረጡን አትቷል። እንደ አገሪቱ የጤና ሚኒስቴር መረጃ በኮንጎ በኤቦላ የተያዙ ሰዎች ቁጥር 2973 የደረሰ ሲሆን ከእነዚህም ውስጥ 1309 ሰዎች ሕይወታቸው አልፏል። በአካባቢው በታሪክ ፈጣኑ እንደሆነ በተነገረለት በዚህ ወረርሽኝ እስካሁን ከ100 በላይ የጤና ባለሙያዎች በበሽታው መያዛቸውን የዓለም የጤና ድርጅት አስታውቋል። ወረርሽኙ በተለይም በቦንዲጊዮ የተባለው የቫይረስ አይነት የተከሰተ በመሆኑ እስካሁን በቂ የመከላከያ ክትባትና ሕክምና ለመገኘቱ የሕክምና ቡድኖቹን ስራ በእጅጉ ማክበዱ ተገልጿል። በተጨማሪም የፋይናንስ እጥረት፣ በጤና ማዕከላት ላይ የሚፈጸሙ ጥቃቶችና በአካባቢው አሁንም ድረስ የቀጠለው ግጭት የበሽታውን ስርጭት ለመግታት የሚደረገውን ጥረት አወሳስቦታል። የቫይረሱን የመጀመሪያ ተጠቂ ለይቶ ማወቅ አለመቻልና በግጭት ምክንያት የሰዎች መፈናቀል የበሽታውን ስርጭት መከታተልና መግታት አዳጋች አድርጎታልም ነው የተባለው። ሆኖም ግን የዓለም ጤና ድርጅት እንዳለው ቫይረሱ የሚተላለፈው በቀጥታ የሰውነት ፈሳሽ ንክኪ በመሆኑ ከማዕከላዊ አፍሪካ ውጭ የመስፋፋት እድሉ አነስተኛ ነው። የየመኑ ሁቲ አማጽያን በሳውዲ አረቢያ ግዙፍ የነዳጅ ማጣሪያ ተቋማት ላይ የድሮንና ሚሳኤል ጥቃት መፈጸማቸውን አስታወቁም። አማጽያኑ ጥቃቱ ሳውዲ አረቢያ በስልታዊቷ የየመን የወደብ ከተማ ሁዳይዳ ላይ ለፈጸመችው መጠነ ሰፊ የአየር ጥቃት ያጸፋ እርምጃ ነው ብለዋል። ጥቃቱ በሳውዲ አረቢያ በያምቡና ጂዛን የባህር ዳርቻ ከተሞች የሚገኙትን የአራምኮ የነዳጅ ተቋማት ኢላማ ያደረገ መሆኑን የአማጽያኑ ቃል አቀባይ ብርጋዴር ያህያ ሳሪ ተናግረዋል። ስለጥቃቱ ሳውዲ አረቢያ ወዲያው ያለችው ነገር ባይኖርም በሁለቱ ከተሞች የቅድመ ማስጠንቀቂያ ደውል መደወሉን ያገሪቱ የሲቪል መከላከያ ገልጿል። የሁቲ አማጽያን ባብኤል መንደብ የባህር ወሽመጥን በሳውዲ አረቢያ ላይ ለመስጋት መዛቷቸውን ተከትሎ በቀይ ባህር ላይ ያለው ውጥረት ያለም አቀፍ መርከቦች እንቅስቃሴ ላይ አደጋ ደቅኗል። አሜሪካና ኢራን የሆርሙዝ ወሽመጥን ለመቆጣጠር በሚያደርጉት ፉክክር መካከል ሁቲዎች በዚህ ሳምንት በሁለት የሳውዲ ነዳጅ ጫኝ መርከቦች ላይ ጥቃት ፈጽመዋል። ሳውዲ መራሹ ጥምረት ለዚህ አጸፋ በሁዳይዳ ወደብና ወታደራዊ ኢላማዎች ላይ ድብደባ ማካሄዱን ገልጿል። ባለፉት ሁለት ሳምንታት በአሜሪካና በኢራን መካከል ከፍተኛ ውጥረት ነክሶ የቆየ ቢሆንም ዛሬ ከወደ ኢራን የተሰማው ወሬ ግን አሜሪካ ጥቃት ሳስፈጽም ማድሯን የሚያመለክት ነው። ሩሲያና ዩክሬን አንዳቸው በሌላው ላይ ባደረሷቸው የድሮንና የሚሳኤል ጥቃቶች በርካታ ሰዎች ተገደሉ። በርካታ ወታደራዊና የኃይል መሰረተ ልማቶችም ተጎድተዋል። ሩሲያ በኃይል በተቆጣጠረችው የደቡባዊ ዩክሬን ግዛት ባለስልጣናት እንዳሉት ዩክሬን በአዞቭ ባህረ ገብ መንደር ባደረሰችው ጥቃት ሁለት ህጻናትን ጨምሮ የ10 ሰዎች ሕይወት አልፏል። በጥቃቱ ከተገደሉት በተጨማሪ 14 ሰዎች መቁሰላቸውን የፈረንሳይ ዜና አገልግሎት ዘግቧል። ለጥቃቱና ለደረሰው ጉዳት ኬቭ ማረጋጋጫም ሆነ ማስተባበያ አልሰጠችም። በአንጻሩ ሩሲያ በዩክሬን መዲና ኬቭ አቅራቢያ የድሮን ትዕይንት በሚቀርብበት ዝግጅት ላይ ባደረሰችው የሚሳኤል ጥቃት በርካታ ሰዎች ተገድለዋል፣ በርካቶችም ቆስለዋል። በተያያዘ ዜና ዩክሬን ከድንበሯ ከ1000 ኪሎ ሜትሮች በላይ ዘልቃ በሩሲያዋ የሳይቤሪያ ግዛት በሚገኝ የነዳጅ ማጣሪያ ተቋም ላይ ጥቃት ማድረሷን ዘገባው አመልክቷል። የዩክሬን የዛሬው ጥቃት በሩሲያ የጦር መርከቦች ላይ የጥቃት ዜና መድረሱ ከተሰማ በኋላ የደረሰ ነው ተብሏል። ሞስኮ እንዳለችው ዩክሬን ዛሬ ወደ ግዛቷ ከ300 በላይ ድሮኖች አስወንጭፋለች። ሁለቱ አገራት የዛሬው አንዱ በሌላው ላይ አደረሱ የተባለው መጠነ ሰፊ ጥቃት ወደ 5ኛ ዓመቱ እየተቃረበ ያለው ጦርነት በሲቪሎች ላይ ያደረሰ ያለው ሞትና ጉዳት በከፍተኛ ሁኔታ እያሻቀበ መምጣቱን የተባበሩት መንግስታት ድርጅት ካሳወቀ በኋላ የደረሰ ነው። ይህ ዶቼ ቬለ ነው። በደቡባዊ ምዕራብ ፈረንሳይ የተቀሰቀሰው የሰደድ እሳት በከፍተኛ ሁኔታ እየተስፋፋ መምጣቱን ተከትሎ ባለስልጣናት ነዋሪዎችን ከአካባቢው ማስለቀቅ መጀመራቸውን አስታወቁም። በተለይ ቦርዶ ከተማ አቅራቢያ የተጠናከረውን የሰደድ እሳት ለመቆጣጠር የሚደረገው ጥረት የአገሪቱ ጦር ወደ አካባቢው መሰማራቱ ተሰምቷል። የእሳቱ ኃይል እየጨመረ መምጣቱን ተከትሎ በጭስ መታፈን የሚያስከትለውን አደጋ ለመቋቋም የሀገሪቱ መንግስት ከ1.5 ሚሊዮን በላይ የፊት ጭንብሎች ወደ አካባቢው መላኩ ተገልጿል። የጅሮንድ ክልል አስተዳደር የቦርዶ አውሮፕላን ማረፊያ የሚገኝበትን ጨምሮ በሶስት የምዕራባዊ ከተማ ዳርቻዎች የሚኖሩ ነዋሪዎች በአስቸኳይ አካባቢውን ለቀው እንዲወጡ አዟል። በዚህም ምክንያት ቀደም ሲል በአካባቢው ከተፈናቀሉት ከ141,000 ሰዎች በተጨማሪ በአጠቃላይ በፈረንሳይና በስፔን ከ200,000 በላይ ሰዎች ከቀያቸው ለመፈናቀል ተገደዋል ነው የተባለው። የፈረንሳይ ጠቅላይ ሚኒስትር ሴባስቲያን ለኮርኑ እንዳሉት የእሳቱ ኃይል እጅግ ከመበርታቱ የተነሳ የራሱን የንፋስ አቅጣጫ እስከ መፍጠር ደርሷል። ዋናው ትኩረታችን የሰዎችን ሕይወት መታደግ ነው ያሉት ጠቅላይ ሚኒስትሩ ነዋሪዎች የተሰጣቸውን የደህንነትና የመልቀቂያ ትዕዛዝ ያለማወላወል እንዲተገብሩም አሳስበዋል። በአደጋው በርካታ የእሳት አደጋ ሰራተኞች ለጉዳት የተዳረጉ ቢሆንም እስካሁን የሰው ሕይወት ማለፉ አልተረጋገጠም። አደጋው በከፍተኛ ሙቀትና በአየር ንብረት ለውጥ ምክንያት የተከሰተ መሆኑን የገለጠው የፈረንሳይ ዜና አገልግሎት በድንገተኛነቱና በፍጥነቱ ለእሳት አደጋ ተከላካዮች ብርቱ ፈተና መሆኑን አመልክቷል። የዓለም አቀፉ የወንጀል መዳኛ ፍርድ ቤት ICC አቃቤ ሕግ ካሪም ካን በቀረበባቸው የጾታዊ ትንኮሳ ክሶች ምክንያት ከኃላፊነታቸው ተነሱም። የፍርድ ቤቱ ተቆጣጣሪ የአባል ሀገራት ምክር ቤት ካሪም ካን ከፍተኛ የሥነ ምግባር ጉድለት በመፈጸምና የተጣለባቸውን ኃላፊነት በመጣስ ጥፋተኛ ሆኖ እንዳገኛቸው የምክር ቤቱ ፕሬዚዳንት ፓዬ ካውኩራንታ ትናንት አርብ አስታውቀዋል። ከምክር ቤቱ 125 አባል ሀገራት መካከል 82ቱ ካን ከአቃቢ ሕግነታቸው እንዲነሱ ደግፈዋል። ከአባል ሀገራቱ መካከል 13ቱ ሲቃወሙ 15ቱ በአንጻሩ ድምፀ ተአቅቦ አድርገዋል። የካሪም ካን ጠበቃ ጣይብ አሊ በሁሉም ሕጋዊ መንገዶች የውሳኔውን ሕጋዊነትና ፍትሐዊነት እንደሚሞግቱ አስታውቀዋል። ብሪታንያዊው ጠበቃ በሴት ረዳታቸው የቀረበባቸውን የጾታ ትንኮሳ ክስ በተደጋጋሚ ሲያስተባብሉ ነበር። የፍርድ ቤቱ ስራ አስፈጻሚ ኮሚቴ ካቀረበው ሪፖርት በኋላ ካን ባለፈው ሰኔ ካላፊነታቸው በጊዜያዊነት ታግደዋል። የ56 ዓመቱ ካህን ያለም አቀፉ ወንጀል መዳኛ ፍርድ ቤት አቃቤ ሕግ ሆነው በሰሩባቸው ያለፉት 5 ዓመታት በመሯቸው ከፍተኛ ትኩረት የሳቡ የክስ ጉዳዮች ምክንያት ጠንካራ ፖለቲካዊ ጫና ገጥሟቸዋል። በመጨረሻም በሰሜናዊ ጀርመን አንዲት አነስተኛ አውሮፕላን በመኖሪያ ቤት ላይ ተከስክሳ የሁለት ሰዎች ሕይወት ማለፉን የአካባቢ ፖሊስ አስታወቀ። አውሮፕላኗ ከመቆጣጠሪያ ጣቢያ ጋር ግንኙነት ማቋረጧ ከተሰማ በኋላ በታችኛው ሳክሶኒ ግዛት ጋንደርኬሴ በተባለች መንደር መኖሪያ ሰፈር ውስጥ የሚገኝ በአንድ ቤተሰብ መኖሪያ ቤት ጣሪያ ላይ ወድቃ መከስከሷ ተገልጿል። የአደጋው መንስኤ ገና በምርመራ ሂደት ላይ መሆኑን አሶሺየትድ ፕሬስ ዘግቧል። የኦልደንበርግ ፖሊስ እንዳለው አውሮፕላኗ አብራሪውን ጨምሮ ሁለት ሰዎችን አሳፍራ የነበረ ሲሆን ሁለቱም ሰዎች በአደጋው ሕይወታቸው አልፏል። አደጋው በደረሰበት ወቅት የቤቱ ነዋሪዎች በቦታው እንዳልነበሩ የጠቀሰው ዘገባው ምድር ላይ በነበረ ሰው ላይ የደረሰ አደጋ አለመኖሩንም አረጋግጧል። የአካባቢው አስተዳደር ከአደጋው ቦታ በ100 ሜትር ክልል ውስጥ የሚኖሩ ነዋሪዎችን ለደህንነት ሲባል ከአካባቢው ያስወጣ ሲሆን ለጥንቃቄ ሲባልም በጎዳናው ላይ የኤሌክትሪክ አገልግሎት በጊዜያዊነት እንዲቋረጥ አድርጓል። በተጨማሪም በአደጋው ተደናግጠው ለነበሩ የአካባቢው ነዋሪዎች የስነ ልቦና ድጋፍ የሚሰጥ ቡድን ወደ ስፍራው ማሰማራቱን ባለስልጣናቱ ተናግረዋል። ይህ ዶች ቨለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። በኮንጎ በኢቦላ ቫይረስ የተጠቁ ሰዎች ቁጥር 3000 ገደማ መድረሱ በተሰማበት በዛሬው ዕለት የጤና ባለሙያዎች የስራ ማቆም አድማ አደረጉም። የየመኑ ሁቲ አማጽያን በሳውዲ አረቢያ ግዙፍ የነዳጅ ማጣሪያ ተቋማት ላይ የድሮንና የሚሳይል ጥቃት መፈጸማቸውን አስታወቁም። ሩሲያና ዩክሬን አንዳቸው በሌላው ላይ ባደረሷቸው የድሮንና የሚሳይል ጥቃቶች በርካታ ሰዎች ተገደሉ። በደቡባዊ ምዕራብ ፈረንሳይ የተቀሰቀሰው የሰደድ እሳት በከፍተኛ ሁኔታ እየተስፋፋ መምጣቱን ተከትሎ ባለሥልጣናት ነዋሪዎችን ከአካባቢው ማስለቀቅ ጀመሩም። ዓለም አቀፉ የወንጀል መዳኛ ፍርድ ቤት ICC አቃቤ ሕግ ካሪም ካን በቀረበባቸው የጾታዊ ትንኮሳ ክሶች ምክንያት ከኃላፊነታቸው ተነሱም። በሰሜናዊ ጀርመን አንዲት አነስተኛ አውሮፕላን በመኖሪያ ቤት ላይ ተከስክሳ የሁለት ሰዎች ሕይወት አለፈ። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለዓለም ዜናው ታምራትን አመሰግናለሁ። የኢትዮጵያ ፖሊስ በሰዎች አዘዋዋሪዎች ላይ በሚያደርገው ምርመራ ጅማ፣ ከሚሴ፣ ድሬዳዋና አዲስ አበባን ጨምሮ በተለያዩ የኢትዮጵያ ክፍሎች ስለተዘረጉ ሰንሰለቶች መረጃ መቀበሉን የፌዴራል ፖሊስ ኮሚሽን የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ተናግረዋል። ምርመራው የባንክ የገንዘብ ዝውውሮችን እስከ መፈተሽ የደረሰ መሆኑን አቶ ሙሊሳ አብዲሳ ለዶይቼ ቬለ ተናግረዋል። ስዩም ጌቱ ተጨማሪ ዘገባ አለው።
3: የደሴ ከተማ ኗሪ የሆኑት አቶ ሰለሞን አሰፋ ጡረተኛ አረጋዊ የማህበረሰብ አቀፍ ጤና መድን ተጠቃሚ ናቸው። ከዚህ ቀደም ጤና መድን አስፈላጊ አይደለም የሚል ተቃዋሚ ነበርኩ የሚሉት አቶ ሰለሞን በአንድ ወቅት ላጋጠማቸው ቀዶ ጥገና ለሚያስፈልገው ህመማቸው ጤና መድን ዋስትና ሆነ ይላሉ።
4: ጤና መድን እኔ በፊት በሚወጣበት ጊዜ ቀበሌ ሰዎችን ሲጎተጉት ለምንድን ነው እንደዚህ የምታደርጉት እያልኩ እቃወም ነበር። ግን በኋላ በልት ሰጡ በሴፍቲኔት ጀርባ ላይ ጭወቶብኝ ሆስፒታል ሲገባ ጥቅሙን ያየሁት የጤና መድን ዋጋ አለው። ጤና መድን ጉልህ የሆነ አስተዋጽኦ አለው ነው የምለው በእኔ በኩል።
3: አርሶ አደር ሰይድ ሁሴን በሬ የሚያሸጥ ህመምን ጤና መድን በነጻ እንድንታከም አስችሎናል ይላል። በተለይም አርሶ አደሩ ወደ ሕክምና ተቋም በጊዜ የመሄድ ባህሉን እንዲያዳብር የማህበረሰብ አቀፍ ጤና መድን አገልግሎት እንዳገዘው ይናገራል።
5: ጤና መድን በተለይ ከከተማ ተካድ ጀምሮ ሕክምና እንዳውታል ሆስፒታል የሚወስዱትን የአንድ በሬ ያህል የሚወስዱትን ገንዘብ በቃ ያንን ያስቀራል። እንደገና በቀላሉ እዚሁ ራሳችን ሳመንና ወይ ደግሞ ወዲያው ለሚደርስብን ችግሮች ወዲያው ነው ታክመን ወደ ቤታችን እንመጣለን ያለ ገንዘብ በጣም ጥሩ ነው። በጣም አስፈላጊ ነው። ለአርሶ አደሩ በጣም አሪፍ ነው። በጣም አሪፍ ነው። ለምንድን በተለይ አሁን አንዴ በከፈልኩ ገንዘብ አመት ሙሉ ነው ሚስትም እኔም ልጆችም ይታከሙበታል።
3: በጤና መድን አገልግሎት ላይ ከዚህ በፊት ይነሳ የነበረው የመድኃኒት እጥረትም አሁን ላይ መፍትሄ ማግኘቱን ነው ተጠቃሚዎቹ የሚገልጹት።
6: ቀደም ብሎ ለምሳሌ ትታከምና በጤና መድን መድኃኒት ይታዘዝልሃል፣ መድኃኒቶቹ አይገኙም፣ ከውጭ ገዝተህ ይወራል ይባረር ነበር አሁን ያቀርቶ ትንሽ ቅሬታ ነበር ህዝቡ አሁን ላይ ግን መድኃኒቶች ራሱ ሆስፒታልም ላይ ታገኛለህ ጤና ጣቢያም ላይ ታገኛለህ በጣም በጣም ጠቃሚ ነው ከግሉ ጋራ በፍጹም ሊወዳደር አይችልም በፍጹም
3: በአማራ ክልል 17.7 ሚሊዮን የጤና መድን ተጠቃሚዎች ሲኖሩ በአማራ ክልል ጤና ቢሮ የሀብት አሰባሰብና የጤና መድን ቡድን መሪ የሆኑት አቶ ዋለ በላይነህ በጤና መድን የታቀፉ አባላቶች ምንም የገንዘብ ገደብ ሳይኖረው በህመማቸው ልክ እንደሚታከሙ ይገልጻሉ።
7: ገደብ የለውም። አዋጣለሁ በህመሜ ልክ እታከማለሁ። በህመሙ ልክ ሲባል ምን ማለት ነው? ኮስሞቲክ የሰውነት አካል ቅየራ ለምሳሌ አፍንጫዬ ተጣማን ይስተካከልልኝ፣ የቆዳዬ እንዲስተካከልልኝ የሚል የጥርስ ይቀየርልኝ የአይን ብሌን እንዲቀየርልኝ የሚል ኮስሞቲክ የሆኑ ነገሮች ካልሆኑ በቀር ማንኛውም አይነት ህክምና የመገልገል ሙሉ መብት አለው።
3: አባላቶቹ ባሉበት አካባቢ ከሚሰጥ ህክምና ጀምሮ በሀገር አቀፍ ደረጃ በተመረጡ የመንግስት ሆስፒታሎች ያለ ገደብ የሚሰጠው የጤና መድን አገልግሎት ያለበትን የመድኃኒት አቅርቦት ችግር ለመፍታትም ውለት ተያዘላቸው የህክምና ተቋማት ቅድሚያ ብር የመክፈል ተግባር እየተሰራ ነው ይላሉ አቶ ዋለ።
7: በእያንዳንዱ ጤና ጣቢያ ላይ በየስድስት ወሩ የተመደቡለት አጠቃላይ ታካሚዎች ቁጥር ልክ ተሰልቶ ገንዘቡ ቅድመ ክፍያ ይሰጣል። ይሄ ቅድመ ክፍያ የግብዓት እጥረቱን ለመቅረፍ መድኃኒቶችን ለማቅረብ የህክምና መገልገያ መሳሪያዎችን ለማቅረብ ለማሟላት አጠቃላይ ጥራት ያለው አገልግሎት ለመስጠት የሰው ኃይልም ሊሆን ይችላል እንዲመሳሰሉት ነገሮች ለማሟላት እድል አገኘ ማለት ነው። በዚህ መንገድ ችግሩን ለመፍታት ጥረት እየተደረገ ነው ያለው። ሁለተኛ አቅራቢዎቹ እንዲሰፉ ማድረግ ነው። እስካሁን መድኃኒት የሚያቀርበው የኢትዮጵያ መድኃኒት አቅርቦት ድርጅት ነው። ከዚህ ባለፈ ደግሞ እንደ ክልላችን ሌሎች አቅራቢ ድርጅቶች በክልላችን ውል ተወስዶ የማቅረብ ጥረት እየተደረገ ነው ያለው።
3: በአማራ ክልል 4.1 ሚሊዮን እማወራና አባወራ የማህበረሰብ አቀፍ ጤና መድን ተጠቃሚዎች ሲኖሩ በቤተሰብ ደረጃም 17.7 ሚሊዮን ሰዎች በአባልነት ህክምና ያገኛሉ። ለዶቼ ቬለ ዘገባ ኢሳያስ ገላው።
1: አድማጮቻችን ያስተዋወቁትና የቀረበው ዘገባ የተለያየ ነበር። ቀደም ሲል ስዩም ጌቱ የሚያቀርበውን ዘገባ ነበር ያስተዋወቁት። ስዩም ጌቱ ያጠናቀረው ዘገባ ህገወጥ የሰዎች ዝውውርን ለመከላከል እየተደረገ ያለው ትኩረት ላይ ያተኩራል። እንደዚህ ይቀርባል።
8: ደሞዛችሁ $1,000 ነው በወር። አሻሽጣችሁ ከምታገኙ ደግሞ በፐርሰንት ይታሰባል። ከ150,000 እስከ 200,000 ብር በወር ታገኛላችሁ። ዝባል ዳላሎች ናቸው፣ እየተደበቁ ነው። እንግዲህ አንዳንዶቹን አሁን ህዝብን ቤተሰብም እያጋለጣቸው ነው።
9: ልጃቸው በህገ ወጥ የስደት ጉዞ ለብዙ ሰቆቃ የተጋለጠባቸው አስተያየት ሰጪ የተናገሩት ነው። ልጃቸው የዚሁ የህገ ወጥ ስደት ሰለባ የሆነባቸው አስተያየት ሰጪ ቤተሰባቸው ለዚሁ አሳሳች ድርጊት የዳረጓቸውን ደላሎች በዋዛው ለመተው ግን አልወደዱም።
8: ያው የኔ ልጅ ላከችው ደላላ ህግ አቅርቤ በፌደራል ፖሊስ አጣርቶ አቃቤ ህግ ጋር ደርሶ አቃቤ ህግ ምስክር አጣርቶ ፍርድ ቤት 12 ዓመት ጽኑ እስራትና 10,000 ብር ቅጣት ወስኖባት አሁን ወህኒ ቤት ገብታለች።
9: በዚህ ሳምንት ማክሰኞ ሐምሌ 14 ቀን 2018 ዓ.ም የኢትዮጵያ ፌደራል ፖሊስ በምስራቅ በኩል በጅቡቲና በየመን አድርጎ ወደ ሳውዲ አረቢያ ሰዎችን በህገወጥ መንገድ የሚያሻግሩ ከ1 ቢሊዮን ብር በላይ ገንዘብ የሚያንቀሳቅሱ በመሐመድ ጣይር አደን የሚመሩ የተደራጁ 17 የወንጀል ቡድን አባላት ያሏቸውን በቁጥጥር ስር አውሎ የምርመራ ምዝገባ በሰውና በሰነድ ማስረጃ በማደራጀት ለፍትህ ሚኒስቴር መላኩን ማስታወቁ ይታወሳል። እየተወሰዱ ነው ስለተባለው ህጋዊ እርምጃ አስተያየታቸውን ለዶቼ ቬለ የሰጡ በኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ዋና ኃላፊ ኮሚሽነር ሙሊሳ አብዲሳ
10: በሀገራችን ሰሜን በኩል አድርጎ በሱዳን፣ ሊቢያ ከዛ ሜዲትራኒያን ሲን አቋርጠው አውሮፓ የሚገባ ነው። በጣም አደገኛ መስመርና እጅግ ብዙ ዜጎቻችን በሊቢያ ላይ በጣም ከፍተኛ ዋጋ የከፈሉና ብዙ የሞቱ አስገድዶ መድፈር የተፈጸመበት እና ብዙ አይነት የሰብአዊ መብት ጥሰቶች የተፈጸሙበት መስመር ነው ማለት ነው። ለዛም እንግዲህ ፌዴራል ፖሊስ ዘንድሮ ይትባረክ ወይም ጳውሎስ የተባለውን 8 የሚሆኑት ተጠርጣሪዎች ኔትወርክ ሆኖ ከአዲስ አበባ ሰዎችን መልምሎ በሱዳን በኩል የሚልኩለትን ከትግራይ ፖሊስ ጋር ሆኖ በመያዝ ምርመራ አጣርቶ እንግዲህ አሁን ጉዳያቸውን ማረሚያ ቤት ወርዶ እየተከታተሉን ያሉት። የምንከተላቸው ስልቶች አንዱ ይሄ ጥቆማ ኦፍኮርስ የመጣው በሮክ በኩል ነው፣ ሌላ ፕላትፎርም ነው የመጣልን። ያን ሰርተን ወደ ውጤት ያመጣ ነው። ይህንን ስንሰራ እንደ ስልት የምንጠቀመው ይሄ ወንጀል የሚፈጸመው ለገንዘብ ነው፣ ለጥቅም ነው፣ ለኤክስፕሎቴሽን ነው። እነዚህ ሰዎች ሰውን ዘግዝቆ እየገረፉ ቶርች እያደረጉ እያሰቃዩ ቤተሰብን ብር እንዲልክ የሚያደርጉ ነበሩና እሱ መነሻ በማድረግ የተሰራና እጅግ ውጤታማ የሆነ ስራ የሰሜኑ መስመር ላይ ከፍተኛ የሆነ ስራ ሰርተን ውጤት ተገኘበት ነው ማለት ነው።
9: የፌደራል ፖሊስ ወንጀል ምርመራ ኦፕሬሽን ማምራይ ኃላፊው ኮሚሽነር ሙሊሳ አብዲሳ በዚህ መስመር ለህገወጥ ስደት የሚዳረጉ ተጓዦች መነሻቸው ከሰፊው የሀገሪቱ አካባቢዎች ነው ይላሉ።
10: ይሄ በጣም ብዙ ዜጎቻችን በህገወጥ መንገድ ሰውን ሽጦ ለሚበሉት እጅግ የተጋለጠና ብዙ ዜጎቻችን በቁጥር ደረጃ ስንወስድ ሳውዲ አረቢያ የሄዱ ሰዎች አሉ። ያ እንግዲህ መንግስትም ዜጎቹን ለመከላከል ሲባል ከሳውዲ መንግስት ጋር ትብብር በማድረግ ወደ ሀገር የተመለሱት በርካታ ወደ 100 ሺዎች የሚቆጠሩ ዜጎች ነበር። የድርጊቱን አስከፊነት የተገነዘቡ ሰዎች ከጅማ፣ ከከሚሴ አካባቢ፣ ከድሬዳዋ፣ ከአፋር እንዲሁም ከአዲስ አበባም ጭምር በዚህ ጉዳይ ኔትወርክ ሆነው የተሳተፉትና በፋይናንስ የተሳሰሩት ያረጋገጥ ነው ማለት ነው። አናሊስት ሰርተን ባረጋገጥ ነው እነዛን ተጎጂዎችን በየወረዳው ከባንክ ስቴትመንት ላይ የምናገኛቸው መረጃዎችን በመጠቀም ሁለቱም ሀረርጌ ላይ እስከ አርሲ ድረስ ላይ መርማሪዎችን በመላክ እንግዲህ ማስረጃዎችን በማሰባሰብ እነዚህ ሰዎች በህግ ቁጥጥር ስር ውሎ በሰውና በሰነድ ማስረጃ በወንጀሉ ተሳታፊ መሆናቸው በማረጋገጥ እንግዲህ የምርመራ መዝገቡን በማደራጀት በማጠናቀቅ ለፍትህ ሚኒስቴር እንዲላክ ተደርጓል ማለት ነው። ስለዚህ ይህንን ስንሰራ ከህዝባችን ጋር የሚያቀራርበን የፌዴራል ፖሊስን አፕ ዳውንሎድ በማድረግ በመጠቀም ሌላው ደግሞ በአካል በማቅረብ የሚቀርቡትን ጥያቄዎችን እንግዲህ መሰረት በማድረግ ሚኒስቴር ጋር በጋራ ምርመራዎችን እየሰራ ባዳበርነው አቅሞቻችን በሰለጠነው የሰው ኃይላችን ለመስራት ተችሏል ማለት ነው።
9: ህገወጥ የሰው ዝውውሩን ለመግታት አስተላላፊዎችን ከማጋለጥ አኳያ ከአውሮፓ ህብረት መልካም አጋርነት ቢኖርም በአፍሪካ ቀንድ ቀጠናው ላይ ግን ከአገራት በቂ የትብብር ስራ እንደማይስተዋልም ጠቁመዋል።
10: ሰው እዚህ በሚሊየን መስራት እየቻለ ለደላሎች ሚሊየን ብር እየከፈለ የራሱን ህይወት እያጣ ነው ማለት ነው። ከዚህ ካወጡ በኋላ መንገድ ላይ እንደገና ያግታሉ። ቶርች እያደረጉ ቪዲዮ እያነሱ እያሰቃዩ አስገድዶ እየደፈሩ ዜጎችን እያሰቃዩ ቪዲዮ ወደ ቤተሰብ ይልካል፣ እንደገና ቤተሰብ ይልካል ማለት ነው። ስለዚህ እጅግ ኮምፕሌክስ ውስብስብ ያለው እና በጣም በጨካኞች የሚፈጸም ስለሆነ ይህንን በተገቢው መመርመር የሚችል አቅም ፈጥረን ከፍትህ ሚኒስቴር ጋር ውጤታማ የሆኑ ስራዎችን እየሰራንበት አመት ነው ማለት ይቻላል።
9: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: የዶይቼ ቬለን ስርጭት በፌስቡክ ከሚያዳምጡ መካከል አንዱ የሆኑት ሲፈስ ጤና ምድር ምንድን ነው? ኢንሹራንስ ወይም ደግሞ ፈርዚ ሸሩንግ ነው የሚል ጥያቄ አቀርበዋል። ትክክል ነው፣ ጤና መድን ኢንሹራንስ የሚባለው ነው። የገንዘብ የሚሰበሰብበት መንገድ እና ከዛ በኋላ ደግሞ ገዛ የሚደረግበት መንገድ ያው ይለያያል። የመንግስት አለ፣ የግል አለ፣ እንደዚሁም ደግሞ ማህበራዊ አለ። በዚህ ዘገባ ውስጥ የቀረበው ማህበራዊ የጤና መድን ስለሚባለው ነው። ወደሚቀጥለው ዘገባ እንሻገር። ዛሬ በአዲስ አበባ ጋዜጠኛ በልሁ ተረፈና አዲስ አለም ሀድጉ የሚመሰነገኑበት መርሃ ግብር ተዘጋጅቶ ነበረ። በልሁ ለ37 ዓመታት አዲስ አለም ደግሞ ለ35 ዓመታት በራዲዮ ጋዜጠኝነት ያገለገሉ አንጋፋ ባለሙያዎች ናቸው። የምስጋና መርሃ ግብሩን ያዘጋጁት የስራ ባልደረቦቻቸውና አድናቂዎቻቸው እንደነበሩ ተገልጿል። ሀና ተጨማሪ ዘገባላት።
11: በኢትዮጵያ የመገናኛ ብዙሃን ታሪክ ውስጥ ታላቅ አሻራ ያሳረፉት አንጋፋዎቹ ባለሙያዎች ጋዜጠኛ አዲስ አለም ሀድጉና ጋዜጠኛ በልሁ ተረፈ በስራ ባልደረቦቻቸው በወዳጆቻቸውና በአድናቂዎቻቸው ተከበው የምስጋና መርሃ ግብር ተካሂዶላቸዋል። ሰውን በህይወት ሳለን ወቅ እናመስግን በሚል መርህ በተዘጋጀው በዚህ መርሃ ግብር ላይ የሁለቱ አንጋፋ ጋዜጠኞች የሙያ ጉዞ ለኢትዮጵያ መገናኛ ብዙሃን እድገት ያበረከቱት አስተዋጽኦና ለትውልድ ያሳዩት አርአያነት በሰፊው ተዘክሯል። በልጅነቱ በዜና አንባቢዎች ተከቦ ጋዜጠኝነትን የተቀላቀለው ጋዜጠኛ በልሁ ተረፈ በኢትዮጵያ ሬዲዮ የ37 ዓመት ታላቅ የሙያ ልምድ ያለው ሲሆን ከሳይንስ ማህደር፣ የወጣቶች ፕሮግራም፣ ማንነት ሲፈተሽና ዝክረ ሰንበት የተባሉ ተወዳጅ የሆኑ ፕሮግራሞች አዘጋጅና ኤዲተር በመሆን ይታወቃል። የሬዲዮ ስራውን ከጸሐፊነትና ተርጓሚነት ጋር በማቀናጀትም ሁለት መጽሐፍትን ለአንባቢያን ያበቃ ጠንካራ ባለሙያ ነው። ሌላው አንጋፋ ጋዜጠኛ አዲስ አለም ሀድጉ በኢትዮጵያ ቴሌቪዥን በትግርኛ ክፍል በጋዜጠኝነትና በኤዲተርነት ለ35 ዓመታት ያህል የሰራ ለሙያው ያለውን ፍቅርና ታማኝነት ያሳየ ብርቱ ጋዜጠኛ ነው። በመድረኩ ላይ የነዚህ አንጋፋ ጋዜጠኞች ህይወት ታሪክ፣ በሙያቸው ያሳለፏቸው ፈታኝና አስቸጋሪ አጋጣሚዎች እንዲሁም ለአዲሱ ትውልድ ያስተላለፉት የሙያ አርአያነት ተቃኝቷል። የፕሮግራሙ አዘጋጆችና ባልደረቦቻቸው በሰጡት አስተያየት አንጋፋዎቹን ባለሙያዎች በህይወት ያሉ ማክበርና ማመስገን ለቀጣዩ ትውልድ ትልቅ የሙያ መነቃቃትን እንደሚፈጥር ለዶይቼ ቬለ ገልጸዋል።
12: ተክለ ሃይማኖት ማሞ እባላለሁ። የአዲስ አበባ ዩኒቨርሲቲ ማህበረሰብ ሬዲዮ ጣቢያ ኤፍኤም 99.4 ዳይሬክተር ነኝ። እንግዲህ እነዚህ ሁለት አንጋፋ ጋዜጠኞች መዘከራቸውና ለእነሱ የእውቅና ፕሮግራም መዘጋጀቱ በብዙ መልኩ ለሙያውና ጋዜጠኞች ትልቅ ጠቀሜታ እንዳለው አምናለሁ። በተለይ ደግሞ የሙያ ክብርና ተነሳሽነትን ለማሳደግና እነሱንም እንደ አርአያ ለመመልከት ትልቅ ሚና አለው። ወጣት ጋዜጠኞች እንግዲህ አንጋፋዎችን የረጅም ጊዜ ጉዞ የከፈሉትን መስዋዕትነት እና ደግሞ ለሙያቸው የሚያሳዩትን ጽናት በአጠቃላይ ሲመለከቱ ለጋዜጠኝነት ሙያ ያላቸው ፍቅርና ቁርጠኝነት ይጨምራል የሚል እምነት አለኝ።
11: ሁለቱ አንጋፋ ጋዜጠኞችም ለተደረገላቸው የምስጋና መርሃ ግብር የተሰማቸውን ደስታ ገልጸው አዘጋጆቹንና ሁሉንም አድናቂዎቻቸውን አመስግነዋል። ይህ ዝግጅት ታላላቅ የሙያ ሰዎችን በህይወት ያሉ ለማመስገንና እውቅና ለመስጠት የተዘጋጀ ከመሆኑን ባሻገር አንጋፋ ባለሙያዎችን በኑሯቸው የማገዝና በችግራቸው ጊዜ ከጎናቸው የመቆም አላማ ያለው መሆኑ ተገልጿል። አዘጋጅ ኮሚቴው እንዳስታወቀው መሰል አንጋፋዎችን የመደገፍና የማመስገን ስራው ወደፊትም እንዳመችነቱ ተጠናክሮ ይቀጥላል ብለዋል።
13: በዝራጅ ጉባላለው ይህ መርሃ ግብር ካዘጋጁት አንዱ ነኝ። ሰዎች በህይወት ያሉ የማመስገን ባህል በሀገራችን ያው ብዛም የተለመደ አይደለም። ሲያልፉ የአበባ ጉንጉን ማኖር ነው የተለመደ ያለው። ግን እነዚህ አሁን በዛሬው ዕለት በመዘክር ያመሰገናቸው ሁለት ሰዎች በልሁ ተረፈና አዲስ አለም አድጉ በሙያ ዘመናቸው ደከመኝ ሰለቸኝ ሳይሉ የሰሩ ሰዎች በመሆናቸው እነዚህ ሰዎች ማመስገን ሰርታቸዋል ብሎ ማለት አስፈላጊ ነው ብሎ ስላሰብን ከዚህ ቀደም በሚዲያ ስራ ላይ የተሰማራን ሰዎች ኮሚቴ አዋቅረን የተሰናዳ መርሃ ግብር ነው። እነሱም በለቱ በጣም ደስተኛ መሆናቸውን ተናግረዋል።
11: ለዶቼ ቬለ ራዲዮ ሃና ደምሴ አዲስ አበባ።
1: አድማጮች አሁን ወደ ዕለተ ቅዳሜ መደበኛ መሰናዶች እንሻገራለን። ቀዳሚው የአድማጮች ማህደር ነው። ያጠናቀረችው ፀሐይ ጫኔ ነች። መልካም ቆይታ።
0: የአድማጮች ማህደር።
14: ሰላም ጤና ይስጥልን የዝግጅታችን ተከታታዮች። ከእናንተ የደረሱንን መልእክቶች መልሰን ወደ እናንተ የምናደርስበት ሳምንታዊ የአድማጮች ማህደር ዝግጅታችን እንሆ ጀምሯል። አብራችሁን ትቆዩ ዘንድ ያክብሮት ግብዣችን ነው። የዘወትር ተሳታፊያችን መቶ አለቃ ውቤ ታሪኩ አረመላመላ በሚል ርዕስ ባደረሱን መልእክት ዝግጅታችንን እንጀምራለን። የሀገራችን ችግር ብዙና ከብዙም በላይ የገዘፈ ነው። የችግሩን ጥልቀትና ስፋት ከየት ጀምረን የት እንደምንቋጨው ግራ ያጋባል። ችግሩ በኔ ባቅመ ቢሱም ሆነ በምሁራን አንደበት ተነግሮና ተዘክሮ አያልቅም። በምድር ላይ ከመራብ ከመጥማትና ከመታረዝ የበለጠ የከፋ ችግር ይኖራል ተብሎ አይታሰብም። አሁንማ መራብና መታረዛችን ብቻ ሳይሆን እንቅልፍ ተኝተን ማደርም ብርቅ ሆነ። ስጋት ብቻ። አብዛኛው የዓለም ሕዝብ የምግብ ዋስትናውን አረጋግጦ ፊቱን የተፈጥሮ ሚስጥር ወደ መረዳት አዙሯል። እኛ ግን የተጓዝነው ከስልጣኔ ወደ ድንቁርና ነው። ከድንቁርና ወደ ረሃብ ነው። ረሃብ የሚባለው ችግርስ ዘመንኛ ሰዎችን አይወክልም። የሚያሳዝነው ነገር አባይ፣ አዋሽ፣ ተከዜ፣ ባሮ፣ ዋብሸበሌን የመሳሰሉ በጋ ከክረምት የሚፈሱ ወንዞች እያሉን ውሃ ጠጥቶ ለማደር ፈተና ሆኖብናል። ይህንን የውሃ ችግር የሐረር ከተማ ህዝብ ከሚነገረው በላይ ይረዳዋል ብዬ እገምታለሁ። የሚታይ የሚጨበጥና የሚዳሰስ ችግር ከፊታችን ተደቅኖ ፖለቲከኞቻችን የሚነግሩን ከማይታየው ጀርባ ያለውን ዓለም ነው። ያ ደግሞ በመኖርና ባለመኖር መካከል ሆኖ ህይወቱን ለሚገፋው አብዛኛው ኢትዮጵያዊ ምንም ሊሆን አይችልም። ከመንግስት መስሪያ ቤቶች የሚያገናኝ ጉዳይ ከገጠመዎት ለጉዳዩ ማስፈጸሚያ ምን ይዤ ልቅረብ የሚለው በራሱ ሌላው ራስ ምታት ነው። የጉቦኛው ብዛት አይጣል ነው። አንዱን ዘለው ሲያልፉት ሌላኛው ጠልፎ ይጥለውታል። በሀገራችን ጉቦ ጠቅላይ ሚኒስትሩ ሌብነት ብለውታል። ነገር ግን በህግ የተፈቀደ ይመስላል። ጸረ ሙስናና እንባ ጠባቂ ሰብአዊ መብት ጥበቃ የሚባሉት መስሪያ ቤቶች ከመንግስት በጀት ተበጅቶላቸው ጠረጴዛ ያማረ ቢሮና ፈልሰስ የሚሉበት መኪና ከቤት አለዋንስ ጋር ተመድቦላቸዋል። ስራቸውን ይሰራሉ ወይ የሚለው ግን ሌላው ጥያቄ ነው። እንግዲህ እነዚህንና ሌሎች አገራዊ ችግሮችን ታቅፈን ነው ለአገራዊ ምክክር አዲስ አበባ ላይ የከተም ነው። ምክክሩ ጥሩ ነው። በዚህ ላይ ተቃውሞ ያለው ሰው ያለ አይመስለኝም። ጥያቄው ምክክሩ ከፖለቲካዊ ልክፍት ነፃ ነው ወይ የሚለው ሲሆን፣ ተከፋም ብለው ብረት አንስተው ከመንግስት ጋር ከሚዋጉት ጋር ያልተደረገ አገራዊ ምክክር ከማን ጋር ነው የሚደረገው? እንደኔ ያለውማ መከረ አልመከረ ምን ዋጋ አለው? አገራዊ ምክክሩ ህይወት እንዲኖረውና ለወደፊቷ ኢትዮጵያ ተስፋ እንዲፈነጥቅ ከተፈለገ ረጅም ርቀት ተጉዞ ከታጣቂዎች ጋር ሰላም መፍጠር ተቀዳሚ የችግሩ መፍቻ ቁልፍ ሊሆን ይገባል። ያካል ሆነ ግን አለባብሰው ቢያርሱ ባረም ይመለሱ ነው የሚሆነው። ቸሪግ ጠመን ውቤ ታሪኩ መቶ አለቃ ሐረር። የዞትር አድማጫችን መቶ አለቃ ውቤ ታሪኩ ለመልክቶና መሰግናለን።

0: አሁን በድምጽ ወደ ደረሱን መልእክቶች እናልፋለን። ቀጣዩ የድምጽ መልእክት ከዱር እንስሳት ጋር የሚያያዝ ነው። ነገሩ እንዲህ ነው። የአርባ ምንጭ ከተማን ተጎራብቶ ከሚገኘው የነጭ ሳር ብሔራዊ ፓርክ የሚመጡ የዱር እንስሳት በተለይም ዝንጀሮዎች በአቅራቢያ ያሉ ነዋሪዎችን በማወካቸው እስከ ፍርድ ቤት የሚደርስ ቅሬታ ቀርቦ እንደነበር ዶቼ ቬለ በቅርቡ ዘግቧል። ነዋሪዎቹ እንዳሉት ቀደም ሲል በአካባቢው ዝንጀሮ ገብቶ ያውቅም። ከቅርብ ጊዜ ወዲህ ግን ወደ መኖሪያ ቤቶች በመምጣት የዝንጀሮ መንጋ በነዋሪዎች ላይ ጉዳት እያደረሰ ነው። የተባለውን ጉዳት ተከትሎ ፓርኩ በፍርድ ቤት ተከሶ ውሳኔ ተላልፎበታል። በፍርድ ቤቱ የተላለፈው ውሳኔም ዝንጀሮዎች እያደረሱ ለሚገኘው ጉዳት መፍትሄ እንዲሰጥና ለተጎጂዎች ካሳ እንዲከፈል መሆኑን በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የነጭ ሳር ብሔራዊ ፓርክ ለዶቼ ቬለ ገልጿል። ይህንን ውሳኔ ተከትሎ ፓርኩ ዝንጀሮዎችን የመቀነስ እርምጃ እየወሰደ ነው ተብሏል። ነገር ግን በዱር እንስሳት መብት ተቆርቋሪዎች ዘንድ ድርጊቱ ትችት እየቀረበበት ይገኛል። ተከታዩ ሃይማኖት የተባሉ ተከታታያችን የድምጽ መልእክትም ይህንን መሰረት ያደረገ ነው። ተከታተሉት።
1: ሰላም ዶቼ ቬለዎች፣ እንዴት ናችሁ? ሃይማኖት እባላለሁ። ዝንጀሮቹ እንግዲህ አይገደሉ የሚሉ አካላት ካሉ መንግስት ለነሱ የሚንከባከብበትን ገንዘብ መርዳት አለባቸው። አለበለዚያ እንኳን ለዝንጀሮ ህዝባችንንም ለመመገብ አቅም የሌለው ኢኮኖሚ ስለሆነ ዝም ብሎ መቃወሙ ዋጋ የለውም። እንዲያውም ሊተባበሩን የሚገባው ዝንጀሮዎቹ ተገለው ከዛም በኋላ በፋብሪካ ለምግብነት የሚያውሉ ሀገሮች ካሉ በፋብሪካ አቀነባብረው ኢምፖርት በማድረግ ቢያግዙን፣ ያም አንድ ገዛ ነው እንጂ ዝም ብሎ አትግደሉ ተንከባከቡ ማለት ትርጉም የለውም። ስለዚህ ከኢትዮጵያ ኢኮኖሚ አንጻር መገደላቸው ተገቢ ነው

ደቡብ ኢትዮጵያ ክልል ከጂንካ ከተማ ሰሞኑ የኢትዮጵያ ብሔራዊ ምክክር ኮሚሽን እያደረገ ያለው ጠቅላላ በአገር ደረጃ ከጨረሰ በኋላ ሁሉንም አሰባስቦ አዲስ አበባ እየተካሄደ ያለ ይመስለኛል። ያው በተለያዩ ሚዲያዎች እየሰማን ያለ ነው እና ጥሩ ነው። ምክንያቱም ይሄ እንዲህ አይነት ውይይቶች ለቀጣይ ለአገራዊም ሆነ ለቀጥና ስጋት የሚያስገባ መተማመንን የሚያጠፋ ነገሮችን ማር አሳቢ። ምክንያቱም ዛሬ 5 ዓመት 6 ዓመት ዝም ብሎ ለ10 ዓመት ቆይቶ የሚነሳ ሳይሆን የማይነሳ ሰው መተማመን እንዲኖር አገራዊ ስሜት እንዲኖር እና ዜጎቻችን አገራቸውን ጥሎ ወደ ውጭ ስደት የሚሄዱት አገራቸው ተማምኖ ቆይቶ ሀብት የሚያፈሩት ማንኛውም ብሔሮች ተስማምቶ የሚኖሩትና የውጭ ላነታችን ሲደፈር እንደ ቀድሞ ወ ብለን ተነስተን የምንመከትበት መሆን አለበት። ይህ አካሄድ በጣም ጥሩ ሁኔታ ይመስላል። ማንም በየአገር ደረጃ የራሳቸውን የሆነ ሀሳብ የገለጹትም ይመስለኛል። ስለዚህ ውይይቱ ላይ ተሳታፊዎቹ ለአገሪቱ ቀጣይ ትውልድ እኛ አይደለንም ለቀጣይ ትውልዳችን መጡት ምን አይነት አገር ማስረከብ አለብን፣ እንዴት አይነት ሰው ለአገሩ ማሰብ አለበት የሚለው ነገሮች ታሳቢ ባደረገ መልክ ቢሆን ደስ ይለኛል። አመሰግናለሁ። ጥጋቡ ቱሽባይስ ይባላለሁ ከጂንካ ከተማ።

ይተካዋል በቀን በምርቃት ላንኖር በርግማን ላንጠፋ መከራን መሸከም በእኛ ዘመን ከፋ። ሚስጥሩ ምን ይሆን ግራ ገባኝ ዘመድ፣ የሰው ባህሪ አይደለም ሲጭኑት የሚጫን ሂድ ሲሉት የሚሄድ። ሳናስበው ድንገት ቀኑ ጨለመና ያው መስፈር ይዘናል ላሳረም በቁና። ጨለማው ቢገንም ቢረዝም ሌሊቱ ይዘገያል እንጂ አይቀርም መንጋቱ። አትተክዝ ወንድሜ አትተክዥቱ፣ ጨለመ ብላችሁ በብዙ አትዘኑ፣ ፀሐይ ትወጣለች ቢዘገይም ቀኑ። ጨለማው ቢከፋ ቢበዛም ሰቀቀን ለእሱ አይሳነውም አትጠራጠሩ፣ ጨለማውን ገፎ ይተካዋል በቀን። አትጠራጠሩ ለእሱ አይሳነውም ጨለማውን ገፎ ይተካዋል በቀን። ውቤ ታሪኩ መቶ አለቃ ሐረግ።

ቀጥሎ የሚቀርበው የዘወትር ተሳታፊያችን ፋሲል ሲራክ ያደረሰውን መልእክት ነው። መልእክታቸው እንዲህ ይላል። ዲደብሊዎች እንዴት ናችሁ? በአሁኑ ጊዜ እኛ የአዲስ አበባ ነዋሪዎች በኑሮ ውድነት ቅጥ ባጣ ባለስልጣናትን ባሳተፈ ሙስና በፍትህ ማጣት በወንጀል ብዛት እየታመስን ባለንበት ሁኔታ ኢትዮጵያ እየመከረች ነው በሚል እየተወያየ ያለው ስብሰባ እኛ አዲስ አበባውያንን በሰፊው ሳያማክር በከተማችን እጣ ፈንታ ላይ ምክክር እያደረግኩ ነው ማለቱ እውን ተገቢ ነውን? እስከ መቼ ድረስ ይሆን እኛ አዲስ አበባውያን ከተማችን በራሷ ተወላጆች እየተመራች የኗሪዎቿ ጥቅም ተከብሮ በራሷ አስተዳደር የምትዘወረው? አረ መቼ ይሆን አዲስ አበባ ከየትኛውም ክልል ጥገኛ ሳትሆን ራሷን የቻለች ክልል ሆና የምትቋቋመው? ሲሉ ጠይቀዋል። የዘወትር ተሳታፊያችን ፋሲል ሲራክ ለመልእክቶን አመሰግናለን።

0: ቀጣይ መልእክት ተፈጥሮ የተሰራችው በቀመር ወይስ በዘፈቀደ ይላል። ይህንንም ያደረሱን መቶ አለቃ ውቤ ታሪኩ ናቸው። እኛ የምንጠቀምባቸው ጂኦሜትሪ፣ ሚዛንና ሜትር የሚባሉት ከተፈጥሮ የታቀዱ ልኬታዎች ይመስሉኛል። በዚህ ዙሪያ ብዙ ያነበብኩት ስለሌለ ይመስለኛል በሚለው ልለፍና ወደ ቀጣይ ሀተታ ልግባ። ተፈጥሮ ለሰው ልጅና ለፍጥረታት በሙሉ እንዳኗኗራቸው ዘይቤና ስነ ምግባራዊ አቀማመጥ ሁሉንም ነገር አሟልታ ሰጥታቸዋለች። በተሰጣቸው ጣና አጋጣሚ የተፈጥሮ ልኬታ ጠብቀውና ተስማምተው መኖር አለባቸው። ከዚህ ባሻገር ለሚደርሰው ችግር ተፈጥሮ ተወቃሽ ልትሆን አትችልም። የተፈጥሮ ስጦታ ከቦታ ቦታ ይለያያል። አንዳንድ አካባቢዎች በወርቅና በሌሎች ማዕድናት የከበሩ ሲሆን፣ ሌሎች ደግሞ በነዳጅ፣ በጤፍና በስንዴ፣ ሌሎችም ደግሞ እንደዚሁ በካካዋ ምርት የታደሉ ሊሆኑ ይችላሉ። እነዚህ የተፈጥሮ ሀብቶች ከተወሰነ ጊዜ በኋላ ተሟጠው የሚያልቁና ዳግመኛ ራሳቸውን ሊተኩ የማይችሉ ናቸው። ታዲያ ምን መደረግ አለበት ለሚለው ጥያቄ መልሱ የተፈጥሮ ሀብታችንን በአግባቡ መጠቀምና በመጣኔ ህዝብ ስራ ላይ ጠንክሮ መስራት ብቸኛው መፍትሄ ሊሆን ይችላል። ዝም ብሎ በዘፈቀደ እግዚአብሔር አለ የሚባለው ነገር አዋጭ ሊሆን አይችልም። እግዚአብሔር አለ አይካድም። ስለዚህ ጉዳይ ብዙ ነገር አያስፈልግም። እዚህ ላይ ግን አንድ መታወቅና መረዳት ያለብን ነገር ተፈጥሮ ሁሉንም ነገር የሰጠችን በልክ መጠና ነው። ከተሰጠን መጠን ከተሻገርን አደጋው የከፋ ነው የሚሆነው። አሁን በሀገራችንና በዓለም ዙሪያ የሚስተዋሉ ተፈጥሯዊ ክስተቶች የዚህ ውጤቶች ናቸው። ለምሳሌ ድርቅና መጥፎ የአየር ንብረት። ድርቅና መጥፎ የአየር ንብረትን ምን ወለዳቸው ካል በደኖቻችን ላይ በደረሰ ጭፍጨፋና ልቅ አጠቃቀም የተነሳ እንደሆነ እንረዳለን። በአየር ንብረት ለውጥ ካለም ለየት ባለ ሁኔታ አገራችን ተጠቅታለች። ድርቅ ማለት በሀገራችን ረሃብ ማለት ነው። ከዚህ ቀደም በነበረው ጥናትና እሳቤ በሀገራችን በ10 ዓመት አንድ ጊዜ ድርቅ ይከሰታል የሚል ነበር። ያ ጥናት ግን አሁን ላይ አልሰራም። ባለፉት 50 ዓመታት ሀገራችን በድርቅ አደጋ ሳትመታ ያለፈችበት ዓመት የለም። አንዱ አካባቢ የተሻለ የዝናብ መጠን ሲያገኝ፣ በሌላው አካባቢ ደግሞ የከፋ ድርቅ፣ እልቂትና ስደት ይሆናል። ይህ ተደጋጋሚ የተፈጥሮ አደጋ ሲከሰት ሰርገኛ መጣ በርበሬ ቀንጥሶ ይሉት አይነት ይሆንና መፍትሄው ሳይፈለግለት የአንድ ሰሞን ዋይታና ሽርጉድ ሆኖ ይቀራል። ከታሪክና ከረዥም ዕድሜ የተማርኩት ነገር ቢኖር እኛ ኢትዮጵያውያን ዘለቄታዊ መፍትሄ የማፈላለግ አቅማችን ሲበዛ ደካማ ነው። ባለፉት 50 ዓመታት ለፖለቲካ ስልጣንና ለመገዳደል ያጠፋ ነው ጊዜና ሀብት ለምርምር ስርጸትና ለመፍትሄ ፍለጋ ብናውለው ኖሮ ከችግሩ ጋር የተቆራኘንበት ሰንሰለት በጥሰን በጣል ነው ነበር። በዚህ ዓመት አብዛኛዎቻችን የበልግና የምህር ሰብል አብቃይ አካባቢዎች አስከፊ የሆነ የዝናብ እጥረት ተመትተዋል። በውሃ ላይ ቆረቆር እንዲሉ በሀገሪቱ ያለመረጋጋት፣ የጸጥታ ችግር፣ የኑሮ ውድነትና የገበያ መዋዠቅ ለአብዛኛው ዜጋ ራስ ምታት ሆኗል። ይህን የመሰለ ከባድ አደጋ ከፊታችን ተደቅኖ በመንግስት በኩል ተሰራ የሚባለው ስራ ችግር አባባሽና ከችግሩ መፍትሄ ጋር የማይጣጣም በተቃርኖ የቆመ ነው አንድንበል። የዘወትር ተሳታፊያችን መቶ አለቃ ውቤ ታሪኩን እያመሰገን እንግዲህ አድማጮቻችን፣ የዛሬው የአድማጮች ማህደር ዝግጅታችን በዚህ ተጠናቋል። ልትጽፉልን ወይም የድምፅ መልእክት ልትልኩልን ለምትፈልጉ amharic@dw.com የኢሜይል አድራሻችን ነው። 0049-228-429-1649-95 ደግሞ የድምፅ መልእክት መቀበያ ስልካችን ነው። በፌስቡክ ሜሴንጀር ወይም በቴሌግራም አድራሻችን በመጠቀምም የጽሑፉም ሆነ የድምፅ መልእክት መላክ ትችላላችሁ። መልካም ሁሉ በመመኘት የምሰናበታችሁ ፀሐይ ጫኔ ነኝ። መልካም ጊዜ እናይስጥልን።
1: አድማጮች በመከታተል ላይ የምትገኙት ከዶይቸ ቬለ የሚተላለፈውን የዕለተ ቅዳሜ ስርጭት ነው። ወደ ትኩረት በአፍሪካ እንሻገራለን። ያጠናቀረው ነጋሽ መሐመድ ነው። መልካም ጊዜ።
2: ትኩረት በአፍሪካ።
3: የቡድናቸውን ስም ሶስትን አስቀድመው በ18ኛው የአረብኛ ፊደል ስም ሰይመውታል። ሶስት አይን ብለው የሱዳን የምርመራ ጋዜጠኞች ቡድን ነው። ቡድኑ ሰሞኑን ያሰራጨው የቪዲዮ ዘገባ የጅምላ ጥልማሞት ያንዣበበባት የሱዳኒቱ ስልታዊ ትልቅ ከተማ የአልዑበይድን እምቅ መከራ ለውጭው ተመልካች ዘርግፎታል። የተመነቃቀሩ ክፍሎች፣ የፈራረሱ ጣራዎች፣ የስብርባሪ የቁርጥራጭ ንዳጅ ክምር። በአንድ ወቅት ትምህርት ቤት ነበረ። አነስ ያሉ የሚቦርቁ፣ ከፍ ያሉት የሚጫወቱ፣ የሚያወጉ ሁለቱም እውቀት የሚቀስሙበት ማዕከል አልዑበይድ። በአንድ ወቅት የንግድ፣ የግብርና ውጤት፣ የፋብሪካ ምርቶች መከማቻይቱ ትልቅ ከተማ አሁን የደራ ገበያዋ ኦና ነው። የኤሌክትሪክ ማስተላለፊያ ገመዶች፣ ምሰሶዎች፣ ትራንስፎርመሮች፣ የውሃ ማጠራቀሚያ ማጣሪያ ጋኖች፣ ቤቶች፣ መንገዶች፣ የሱዳኑ ፈጥኖ ደራሽ ጦር አርኤስኤፍ በእንግሊዘኛ ምህፃሩ ድሮን ወይም ሰው አልባ አውሮፕላን ሲሳዎች ሆነዋል። በሕይወት ላሉት ትልቅ ፈተና ነው ይላሉ አህመድ አዋድ። ተወልደው ያደጉት እዚያው አልዑበይድ ነው። እዚያው አልዑበይድ ውስጥ ለሕፃናት መብት የሚከራከረው ፕላን ኢንተርናሽናል የተባለው ድርጅት የፕሮጀክት ኃላፊም ናቸው። ከዚህ ቀደም አንጸባራቂዋ ከተማ በሚል ቅጽል የምትደነቀው የሰሜን ኮርዶፋን ዋና ከተማ አልዑበይድ ነባርም ተፈናቃይም ሰፋሪም ብሎ ከግማሽ ሚሊዮን በላይ ሕዝብ ይኖርባታል። ግን ምንም የላትም። እንደ አህመድ
4: የመድኃኒት እጥረት አለ። ምግብ የለም። ንጹህ የመጠጥ ውሃ እጥረት አለ። ተፈናቃዮች በየውሃ ማደያው በረዥሙ ይሰለፋሉ። አንዳንዴ አንድ ሊትር ውሃ ለማግኘት ሙሉ ቀን ትውላለህ። አንዷ ሊትር ከተገኘች ለሁለትና ለሶስት ቀናት ትቀመሳታለህ። በቅርቡ አንድ ድሮን አንድ የአንደኛ ደረጃ ትምህርት ቤት መጥቶ ሶስት ልጆች ተገድሏል። ችግሩ ድርብርብና በጣም ከባድ ነው።
3: አህመድ አዋድ እንደሚሉት ከረሃብ ጥማቱ ከድሮን ጥቃት የተረፉ ግን ባልንጀሮቻቸው ሲገደሉ፣ ሲቆስሉና ሲሰቃዩ ያዩ ወይም የሰሙ ሕፃናት ትምህርት ቢኖር እንኳን ትምህርት ቤት መሄድ ይፈራሉ። ፍራቻና ድንጋጤው አንዳንዶችን እንቅልፍም ነስቷቸዋል።
4: አንዲት እናት ሶስት ልጆቿ መተኛት እንደማይችሉ ነግራኛለች። የሆነ መጥፎ ነገር ይደርስብናል ብለው ይፈራሉ። እና የፕላን ኢንተርናሽናል ባልደረቦች ለእንደዚህ አይነቶቹ ልጆች ስነልቦናዊ ድጋፍ ለመስጠት እየጣረ ነው። አብዛኛዎቹ ልጆች ግን ትምህርት ቤት መሄድ አይፈልጉም። ምክንያቱም በአሁኑ ወቅት ትምህርት ቤት ክፍል ውስጥ ቁጭ እንዳልክ ድሮን ሊመታህ ይችላል ብለው ያስባሉ።
3: ልም ባለ በረሃ መሃል የምታብረቀርቀው ከተማ አልዑበይድ ከንግድ ማዕከልነቷ በተጨማሪም የሱዳን መከላከያ ጦር የሚቆጣጠራትን ርዕሰ ከተማ ካርቱም

0: ኪሎ ሜትር ቀለበት ውስጥ አስገብተዋታል። በሰው አልባ አውሮፕላን እየደበደቧትም ነው። የፖለቲካ ተንታኞች፣ የእርዳታ ድርጅት ሰራተኞችና የተባበሩት መንግስታት ድርጅት ባለስልጣናት በተደጋጋሚ እንዳሉት ፈጥኖ ደራሹ ጦር ይዋል ይደር እንጂ አልኦቤድ ላይ መጠነ ሰፊ ጥቃት መክፈቱ አይቀርም። ጀነራል መሐመድ ሐምዳን ዳግሎ የሚያዙት ፈጥኖ ደራሽ ጦር አልኦቤድ ዙሪያ የዘረጋው የከበባ መረብና እየተዘጋጀበት ነው የሚለው የመጠነ ሰፊ ጥቃት ስልት ባለፈው ጥቅምት የሰሜን ዳርፉር ትልቅ ከተማ አልፋሸርን ከተቆጣጠረበት ስልት ጋር ተመሳሳይ ነው። ተመሳሳው ስልትና እርምጃም ተመሳሳይ እልቂት ያስከትላል ነው የብዙዎች ጭንቀት። መንበሩን ካምፓላ ዩጋንዳ ያደረገው የዳርፉር ተጎጂዎች ድጋፍ ሰጪ ድርጅት ዲቪኤስ በእንግሊዝኛ ምህፃሩ የበላይ ኃላፊ አደም ሙሳ ኢሻግ እንደሚሉት ደግሞ ለማጥቃትና ለመከላከል የሚዘጋጁት ሁለቱም ኃይላት አልፋሸር ላይ ገቢር ያደረጉትን አልኦቤድም እንዳይደግሙት ያስፈራል። ድርጅታቸው ከአልኦቤድ ነዋሪዎች የሰማው ከጥናትና ልምድ ያዳበረው መረጃም የስልት ስጋቱን ተመሳሳይነት የሚያረጋግጥ ነው።
1: The scenario of Al-Obeid, the same scenario of Al-Fashir. In
2: Al-Fashir, ሁኔታው አልፋሸር ጋር ከነበረው ጋር ተመሳሳይ ነው። አልፋሸር ውስጥ የሱዳን የመከላከያ ጦር SAF እና ተጣማሪዎቹ ኃይላት ትምህርት ቤቶችና ሆስፒታሎችን ወታደራዊ ምሽግ አድርገዋቸው ነበር። ይህ መጥፎ ነው። አሁን አልኡበይድ ውስጥም የመከላከያ ኃይሉ የዩኒቨርሲቲውን የተወሰነ ክፍልና ትምህርት ቤቶችን ምሽግ አድርጓቸዋል። ችግሩ ይሄ ነው። ትምህርት ቤቶች ናቸው። የፈጥኖ ደራሹ ጦር እነዚህን ትምህርት ቤቶች ያጠቃል። ትምህርት ቤቶቹ ሲጠቁ ሰላማዊ ተማሪዎችና ሌሎች ሰዎች ከባድ ዋጋ ይከፍላሉ። እንደ ሰባዊ ጋሻ እየተጠቀሙባቸው ነው።
0: በተለይ ክፉ ደጉን በቅጡ የማይለዩት ሕፃናትና ልጆች የጦርነቱም ያስከተለው ረሃብና ርዛትም ሰለቦች ናቸው። በሱዳን የሴቭ ዘ ቺልድረን ምክትል ኃላፊ ፍራንሲስኮ ላኒኖ እንደሚሉት በየትምህርት ቤቶችና በየመጠለያ ጣቢያዎች ላይ የሚደርሰው ጥቃት ለሟች ቁስለኞች ብቻ ሳይሆን ለተቀሩት ሕፃናትም የዕድሜ ልክ ሕመም፣ ምናልባትም የብቀላ ቂም ምንጭ ሊሆን ይችላል።
3: Think about an entire generation of children
4: እስኪ በዚህ ጦርነት ወላጆቻቸውን እህት ወንድም አጎት አክስት ወይም ጓደኛቸውን ስላጡ ልጆች አስብ። ከሱዳን ልጆች ግማሽ ያክሉ ቢያንስ አንዴ ተፈናቅሏል። ሁሉንም ነገር አጥቷል። ብዙ ልጆች ለማነጋገር ሞክረን ነበር፣ መናገር አይፈልጉም። ይህ ሁሉ ነገር የሚሆነው ለምን እንደሆነ አይገባቸውም። ይህ ጉዳይ ካልተብራራላቸው ምናልባትም መበቀል ይፈልጉ ይሆናል። ይህ ሁሉ ስቃይ፣ ጭንቀት፣ ሰቀቀን ፈንድቶ አዲስ ሁከት ይጭር ይሆናል።
0: አዋቂውስ ይገባ ይሆን? የእልቂት ፍጅት፣ የችግር ችጋሩ ትክክለኛ ምክንያት በእርግጥ ምን ይሆን? ስልጣን፣ ሀብት፣ የጎሳ የበላይነት፣ የውጭዎች ጣልቃ ገብነት ወይስ ሁሉም? ከጥያቄው ጋር ወደ ሁለተኛው ርዕሳችን እንለፍ። የጀርመን ውጭ ጉዳይ ሚኒስትር ዮሐን ቫደፉል ባለፈው ሳምንት አፍሪቃን ለሶስተኛ ጊዜ ጎብኝተዋል። ቫደፉል ከሞሪታንያ ጀምረው ናይጄሪያ ቀጥለው ደቡብ አፍሪቃ ላይ ያሳረገው የአሁኑ ጉብኝታቸው ዋና ዓላማ የጸጥታ ትብብርን ከምጣኔ ሀብት ትስስር ጋር ያጣመረ ነበረ። የቀኝ አክራሪው የዩናይትድ ስቴትስ ፕሬዚደንት የዶናልድ ትራምፕ አስተዳደር ግለኛና ተናዳፊ መርህ የአሜሪካን ነባር ወዳጆች ጭምር መጋፋቱ የቻይና የጠረቃ ምጣኔ ሀብት የአፍሪቃን ገበያ ማጥለቅለቁና ሩሲያ በተለይ በጸጥታና በወታደራዊ መስክ አፍሪቃ ውስጥ እግሯን እየተከለች መምጣቷ የአውሮፓ ሀገራትን ከሽሚያው እንዲገቡ ሳይገፋፋ አልቀረም። የጀርመኑ ትልቅ ዲፕሎማትም ዓመት ባልሞላ ጊዜ ውስጥ ለሶስተኛ ጊዜ የአፍሪቃ ሀገራትን ለመጎብኘታቸው ዋናው ምክንያት በጸጥታውም በገበያ በንግድ ምጣኔ ሀብቱም

0: የአውሮጳ ሀብታሚቱ ሀገር ከአፍሪቃ ጋር ያላትን ትስስር ለማጠናከር ያለመ ነው። ከጉዞአቸው በፊት በአሰራጮት መልእክትም አውሮጳና አፍሪቃ የሚተሳሰሩት በመልካ ምድር መቀራረብ ብቻ አይደለም፣ አህጉሮቻችን በፖለቲካም በምጣኔ ሀብትና በጸጥታም በቅርብ የተሳሰሩ ናቸው። የዓለም አቀፍ የጂኦ ፖለቲካ ሁከትና አለመረጋጋት ባየለበት በአሁኑ ወቅትም ከአፍሪቃ ሸሪኮቻችን ጋር አስተማማኝ ግንኙነትን ማጠናከር አስፈላጊ ነው ብለው ነበረ አሉ። ወደ ኑዋንቾክ ሞሪታንያ በረሩ። ሞሪታንያ ግጭት፣ የአማጽያን ጥቃትና መፈንቅለ መንግሥት በሚያብጠው የሳህል አካባቢ አንጻራዊ ሰላም የሰፈነባት፣ የብረትና የሌሎች ማዕድኖቿ ሀብት የሀብታሞቹን ሀገራት ኩባንያዎች የሚስቡባት ሀገር ናት። የጀርመን ውጭ ጉዳይ ሚኒስትር ከሞሪታንያ ውጭ ጉዳይ ሚኒስትር መሐመድ ሰላም ዑሉድና ከፕሬዚደንት መሐመድ ዑሉድ ሼህ ኢል ጋስዋኒ ጋር ባደረጉት ውይይት የሞሪታንያ መንግሥት ጸጥታን ለማስከበር ለሚያደርገው ጥረት ጀርመን ድጋፍ እንደምትሰጥ አረጋግጠዋል። የሞሪታንያ መንግሥት የአሸባሪዎችንና የአማጽያንን ጥቃት ለመከላከልና በተለይ ወጣቶች ጠመንጃና ቦምብ እንዳይመኙ ለማድረግ የሥራ ዕድል ፈጠራና የማኅበራዊ አገልግሎትን ማስፋፋትን እንደ ተዘዋዋሪ ግን ጥሩ መርህ ገቢር እያደረገ ነው። በወጣቶችና በሴቶች ላይ ካነጣጠሩ ፕሮጀክቶች በጀርመን እርዳታ የሚንቀሳቀሱትን የጀርመን ውጭ ጉዳይ ሚኒስትር ጎብኝተዋል። በናይጄሪያ ጉብኝታቸውም የናይጄሪያ መንግሥት በተለይ ከቦኮ ሐራምና ከእስላማዊ መንግሥት ጋር ግንኙነት አላቸው ከሚባሉ አማጽያን ጋር የሚያደርገውን ፍልሚያም ጀርመን እንደምትደግፍ አረጋግጠዋል። ቦኮ ሐራም ይቆጣጠራቸው ከነበሩ አካባቢዎች ተፈናቅለው የመንግሥት ኃይላት አካባቢውን ሲቆጣጠሩ ወደ የቀያቸው የተመለሱ ሰዎችን ለመርዳትም ጀርመን ከ10 ሚሊዮን ዩሮ በላይ እንደምትሰጥ ውጭ ጉዳይ ሚኒስትሩ ቃል ገብተዋል። ናይጄሪያን በተናጠል የምዕራብ አፍሪቃ የምጣኔ ሀብት ማኅበረሰብ ኤኮዋስ አባል ሀገራትን በአጠቃላይ ጸጥታ ለማስከበር ጀርመን በየመስኩ የምታደርገውን ድጋፍ እንደምትቀጥልም ውጭ ጉዳይ ሚኒስትር ዮሐን ቫደፉል ቃል ገብተዋል።
1: Ja, Sie wissen, dass wir ein umfangreiches Sicherheitsengagement
2: haben. ታውቃላችሁ? ኢኳስን ጨምሮ እዚህ አካባቢ ካሉ ሀገራት ጋር ሰፊ የጸጥታ ትብብር አለን። በነገራችን ላይ ይህ ትብብራችን በጀርመን መከላከያ ኃይልም ተጠናክሮ ወታደራዊ አታሼ ተሽሟል። ከናይጄሪያ መንግስት ጋር በቅርበት ተባብረን እየሰራን ነው። ለዚህም ዓላማ ማስፈጸሚያ ተጨማሪ በጀት መድበናል። ይህ ትብብራችን ይጠናከራል።
0: በምጣኔ ሀብቱ መስክም የጀርመንና የናይጄሪያ የጀርመንና አጠቃላይ የአፍሪቃ የንግድ ልውውጥ መጠናከሩ ጠቃሚ መሆኑን የጀርመን ውጭ ጉዳይ ሚኒስትር በድጋሚ አረጋግጠዋል።
2: አፍሪካ ለአውሮፓ ሁለቱም ናት፣ መዳረሻም እድልም። በተለይ በምጣኔ ሀብቱ መስክ ለመተባበር ትልቅ እድላለን።
0: የናይጄሪያቻቸው ወይዘሮ ቢያንካ አዱሜጉ ኦጁኩዋም እንደ ጸጥታው ሁሉ የኢኮኖሚ ትብብሩንም አስፈላጊነት አስታውቀዋል።
3: የጀርመን የንግድ ተቋማት ናይጄሪያ ውስጥ እንዲሳተፉ እናበረታታለን። በተለይ በታዳሽ ኃይል ምንጭ፣ በማኒፋክቸሪንግ፣ በማዕድናት፣ በትራንስፖርት አውታሮች፣ በእርሻ፣ በዲጂታል ቴክኖሎጂ እና በኢንዱስትሪ ልማት መስክ የጀርመን ኩባንያዎች እንዲሰሩ እንፈልጋለን። ኢንዱስትሪያል
0: ዲቨሎፕመንት። የጀርመን ውጭ ጉዳይ ሚኒስትር የአፍሪቃ የምጣኔ ሀብት መዘውር በምትባለው ደቡብ አፍሪቃ ያደረጉት ጉብኝትም በአብዛኛው በምጣኔ ሀብት ትስስር ላይ ያተኮረ ነበረ። የቡድን 20 አባል ሀገራት የመሪዎች ጉባኤ በመጪው ታህሳስ ሚያሚ ዩናይትድ ስቴትስ ውስጥ ይደረጋል። ፕሬዚደንት ዶናልድ ትራምፕ ግን የቡድኑ አባል የሆነችው ደቡብ አፍሪቃ በጉባኤው ላይ እንዳትወከል መሪዋን አለመጋበዛቸውን ቫደፉል አጥብቀው ተቃውመዋል። አፍሪቃ ውስጥ ከ280 የሚበልጡ የጀርመን ኩባንያዎች ይሰራሉ። በሀገር ደረጃ ከፍተኛውን ቁጥር የሚይዙት ደቡብ አፍሪካ ውስጥ ያሉት ናቸው። የጀርመንና የአፍሪካ የንግድ ልውውጥ 23 ቢሊዮን ዩሮ ይደርሳል። ከአፍሪካ ጋር ከፍተኛ የንግድ ልውውጥ የምታደርገው ግን ቻይና ናት። ሩሲያ በተለይ በጸጥታ በወታደራዊና በፖለቲካው መስክ አፍሪካ ውስጥ የምታሳድረው ተጽዕኖም እየተጠናከረ ነው። ነጋሽ መሐመድ ነኝ። መልካም የሳምንት መጨረሻ።
4: አድማጮች የለተቅዳሜ ስርጭታችን እየተገባደደ ነው። አሁን የዕለቱን ዋና ዋና ዜናዎች በድጋሚ አቀርባለሁ። በኮንጎ በኢቦላ የተጠቁ ሰዎች ቁጥር ከ3000 ማለፉ በተሰማበት በዛሬው ዕለት የጤና ባለሙያዎች የሥራ ማቆም አድማ አደረጉ። የየመን ሁቲ አማጽያን በሳውዲ አረቢያ ግዙፍ የነዳጅ ማጣሪያ ተቋማት ላይ የድሮንና የሚሳኤል ጥቃት መፈጸማቸውን አስታወቁ። አማጽያኑ ጥቃቱ ሳውዲ አረቢያ በስልታዊቷ የየመን የወደብ ከተማ ሁዴዳ ላይ ለተፈጸመ መጠነ ሰፊ የአየር ጥቃት የአጸፋ እርምጃ ነው ብለዋል። ሩሲያና ዩክሬን አንዳቸው በሌላው ላይ ባደረሷቸው የድሮንና የሚሳኤል ጥቃቶች ከበርካታ ሰዎች ተገደሉ። በደቡባዊ ምዕራብ ፈረንሳይ የተቀሰቀሰው የሰደድ እሳት በከፍተኛ ሁኔታ እየተስፋፋ መምጣቱን ተከትሎ ባለስልጣናት ነዋሪዎችን ከአካባቢው ማስለቀቅ መጀመራቸውን አስታወቁ። የዓለም አቀፉ የወንጀል መዳኛ ፍርድ ቤት አቃቢ ሕግ ካሪም ካህን በቀረበባቸው የጾታዊ ትንኮሳ ክሶች ምክንያት ከኃላፊነታቸው ተነሱ። በሰሜናዊ ጀርመን አንዲት አነስተኛ አውሮፕላን በመኖሪያ ቤት ላይ ተከስክሳ የሁለት ሰዎች ሕይወት ማለፉን የአካባቢው ፖሊስ አስታወቀ። አድማጮቻችን የዕለተ ቅዳሜ ስርጭታችን ይህን ይመስል ነበር። በመስተንግዶ አብሬያችሁ ቆየሁ ተሸቴ በቀለ ነኝ። ጤና ይስጥልኝ።